0: እንደምናመሻችሁ አድማጮቻችን፣ ለማክሰኞ ሰኔ 23 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በመቀሌ ከቤተ ክርስቲያን ውስጥ ያብነት ተማሪዎች በግዳጅ ለወታደራዊ ስልጠና ተወስደዋል ስለመባሉ፣
1: ትላልቆቹ መርጠው እናንተ ድርጅቶች የቤተ ክርስቲያን ተማሪዎች አይደላችሁም ብለው ሰውሰው በግምት እስከ 20 የሚያክል ተማሪ በድርጅቱ ተወስደዋል ማለት ነው።
0: ከደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ጊዜ ማብቃቱን ተከትሎ ኢትዮጵያውያን ምን ይላሉ?
2: በቃ ድፍን ጥላቻ ነው። ምን መሰለ፣ አሁን ለምሳሌ ኢትዮጵያ ለሳውዝ አፍሪካ ባለውለታ ናት። የማንዴላ ሁኔታ እንደምታቀው ነው። ይሄንን ሁላ የሚረዳ አይደለም ያሁኑ ትውልድ።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ ዛሬ ያበቃል። ይህን ተከትሎ በዚያ የሚኖሩ ኢትዮጵያውያን ስጋት ላይ መሆናቸውን ለቢቢሲ ተናግረዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ የሚወጡ ዜጎች ተቃውሟቸውን ማሰማት ያለባቸው ያለማስፈራሪያ ዛቻ ወይም ቀነ ገደብ መሆን እንዳለበት አስጠንቅቀዋል። ትናንት በስልክ ያነጋገርናቸውና በደቡብ አፍሪካ ዋና ዋና ከተሞች የሚኖሩ ኢትዮጵያውያንም ምን ሊከሰት ይችላል በሚል በፍርሃት ተሸብበን እንገኛለን ይላሉ። በቅድሚያ ያነጋገርነው በደቡብ አፍሪካ ፖርት ኤልዛቤት ከተማ ነዋሪ የሆነው ብርሃነ ሃጎስ ከ

0: ከሌሎች ከተሞች አንጻር እኛ ዘንድ በአንጻራዊነት ስጋቱ ቀለል ያለ ነው ይላል።
1: ዋና ዋናዎች ከተማ ሳውዝ አፍሪካ የሚባል ጆሃንስበርግ፣ ፕሪቶሪያ እና ኬፕ ታውን፣ ደርባን፣ ፖርት ኤልዛቤት ናቸው።
2: አንተ ፖርት?
1: እኔ ፖርት ኤልዛቤት።
2: እሺ፣ ረጅም ጊዜ ቆይታል እዛ
1: ፖርት ኤልዛቤት? በጣም ቆይቻለሁ ሲንስ 2010 ታውን።
2: 16 አመት ማለት ነው። እሺ፣ አሁን ያለው ሁኔታ ምንድን ነው የሚመስለው? በጣም አስፈሪ ነው? አስጊ ነው? ምን ምልክቶች አሉ? ስጋት ካለስ?
1: እርግጥ ነው አሁን ያለው እንደመላ ሳውዝ አፍሪካ ከየው ያው በጣም አስቸጋሪ የሆነ ጊዜ ያለው ስለሆነት፣ በተለይ በዚህ በሾፕ ቢዝነስ ላይ የተሰማራው ኢትዮጵያውያን ኤርትራውያን በሙሉ በጣም ከባድ ውስጥ እንዳለ ይታወቃል። አጋጣሚ ሆኖ እዚህ እኛ አካባቢ ያለንበት የተሻለ ቢሆንም ግን ብዙ ስጋቶች አሉ፣ አስፈሪ ነገሮች አሉ፣ ግን የተሻለ ነው ማለት ይቻላል።
2: ጆበርግም ደርባን ከምሰማቸውም ከጓደኞችም ሊሆን ይችላል፣ ምንድን ነው ያለው ሁኔታ? ምንድን ነው የሚሏቸው? በጠራራ ፀሐይ ዘረፋዎች እንደዚህ እንደሚደረግባቸው ሰማለን። እስኪ ንገረን አንተ።
1: በጣም ያስፈራል። ልቀቁልን ነው በቃ፣ ሀገራችን ውጡልን ነው። እርግጥ ነው ይህ የመንግስት ሀሳብ አይደለም፣ የመላው ሳውዝ አፍሪካ ህዝብም ሀሳብ ላይሆን ይችላል። ግን በተለይ በኳዙሉ ናታል ኤሪያ ያሉ ወንድሞቻችንን ያለው ችግር ህዝብ ለህዝብ ማለት ይቻላል በሙሉ በጣም የተዘረፈ ወንድሞቻችን አሉ፣ ሜዳ ላይ የወደቁ ወንድሞቻችን አሉ። ያላቸው ንብረት በሙሉ ተወስዶ በጣም ብዙ ችግር የፈጠረባቸው ወንድሞቻችን አሉ። አስቸጋሪ የሆነ ጊዜ እያሳልፍ እንዳለን አውቃለን። ስለዚህ አይደን ነው መንግስት መፍትሄ እናደርጋለን፣ ህገወጥ ነው፣ እንደዚህ ማድረግ አይቻልም ይላል፣ መግለጫ ያወጣል፣ በየጊዜው መግለጫ ያወጣል። ግን ያው አክሽን ላይ ስታየው ብዙ ለስደተኛው አጥጋቢ የሆነ ነገር ሲያደርግ አይታይም።
2: ድባቡን ገልጸህልኛል። ምንድን ነው ያሰባችሁት?
1: እኛ ባለንበት አካባቢ ትንሽ ያው ጠንከር ያለ ኮሚኒቲ እንትን አለን። የኢትዮጵያውያንና ኤርትራውያን አጠቃላይ በአንድ ላይ ሆኖ ጠንከር ያለ ኮሚኒቲ አለን። ያን ኮሚኒቲ ደግሞ ምንድን ነው ከመንግስት አካላቶች ጋርና ከቅርብ የሆኑ የአካባቢ አስተዳደሮች ጋር በቅርበት ይሰራል። እዚህ አካባቢ ያለው ህብረተሰብም የቦሳ ነው የሚባለው አገናዛቢ ነው። በጣም ይጠይቃል ለምን የሚል ህዝብ ነው ያለው እና ጥሩ አመለካከት ያለው ህብረተሰብ ነው ያለው። በመንግስት አመራሮችም ጥሩ ግንኙነት አለን። ይህን ያህል የሚያሰጋ ነው ብለን አናስብ። የመጨረሻ ነው ማለት ሲባል ለቀንላቸው እንድንወጣ ነው እንጂ ምናልባት ካለቀቃችሁ ከዚ በኋላ የሚመጣውን ነገር ታዩታላችሁ ነው የሚሉን። ብዙ የተዘጉ ሾፖች ግን በጣም የተዘጉ ቢዝነሶች ግን አሉ። በሌላ አካባቢ በጣም በተለየ እንትን የከፋ ነው ብዬ አስባለሁ። በእኛ ግን ካለው ከህዝቡ ትንሽ አመለካከትና ከመንግስት ጋር ሰራተኞች ወይም ከመንግስት ባልደረባዎች ጋር ተጣምረን ኮሚኒቲው ጠንካራ ከመሆን አንጻር የተሻለ ነው ብዬ አምናለሁኝ።
2: ኮሚኒቲ ስትል በኤምባሲ በኩል የምታገኙት እርዳታ አለ? በኢትዮጵያ ኤምባሲ በኩል
1: ከኤምባሲ ጋር የምናገኘው እርዳታ ምንም ነገር? በጣም በማሳዝን ሁኔታ አሁን ትልቁ ፈተና የሆነብንን ያለን ያፈራነው ንብረት በሙሉ ለአስራ ምናምን ዓመት ያለን እዚህ ሀገራችን ጥለን የወጣንበት ምክንያት ወደን አይደለም፣ ያው በተለያየ ምክንያት ወጥተናል። በችግር ምክንያት፣ በፖለቲካ ምክንያት ወጥተናል እና ያን ችግር አገራችን ሊያስመልሰን የሚችል ነገር ስለሌለ ኢትዮጵያ ኤምባሲ በአሁኑ ሰዓት ለእኛ የሚያደርግልን አለ ብዬ ማስበ ምንም ያየሁትም የሰማሁትም ነገር ያለም ል መግለጫ ያወጣልና ያለን ጥንቃቄ አድርጉ ምናምን ከማለት ውጭ ሌላ ነገር ሲያደርግ ወይ ደግሞ ሲከላከልልን ያየነው ነገር የለም።
2: ከሀገር ለቀው የወጡ ግን አሉ እንደ የሰማው በዚህ ስጋት የተነሳ
1: ከሀገር ወዴት ይወጣሉ? አሁን ከሀገር ቢወጡ እኮ ወደ ሀገራችን ነው የሚወጡት፣ ወደ ኢትዮጵያ ነው መሄድ ያልነበረባቸው እና አሁን ያለው ሁኔታ ወደ ኢትዮጵያ የሚያስመልስ ነገር አይደለም። ተቸግሮም ቢሆን እዚህ ነው ያለው ሰው ሁሉ ችግር ላይ እንዳለ ነው።
0: ሌላ በጆሃንስበርግ ከተማ ነዋሪ የሆነና ስሙን መግለጽ ያልፈለገ ኢትዮጵያዊ እሱም ሆነ ወዳጆቹ ዛሬን ጨምሮ ከሰሞኑ በከፍተኛ ስጋት ውስጥ ሆነው እያሳለፉ እንደሆነ ይናገራል። በድፍን ጥላቻ ውስጥ ያሉ ደቡብ አፍሪካውያን አንዳች አደጋ ሊያደርሱብን ይችላሉ የሚል ከፍ ያለ ስጋት በስደተኞች ዘንድ እንዳለም ለቢቢሲ አስረድቷል።
3: በቃ ድፍን ጥላቻ ነው። ምን መሰለ፣ አሁን ለምሳሌ ኢትዮጵያ ለሳውዝ አፍሪካ ባለውለታ ናት። የማንዴላ ሁኔታ እንደምታውቀው ነው። ይህንን ሁላ የሚረዳ አይደለም የአሁኑ ትውልድ። ለፍቶ የሚኖር ማህበረሰብ ነው ያለው፣ ዜጋ ራሱ ቀጥሮ የሚያሰራ ነው ያለው እና ይህንን ሊረዱ አይችሉም። ቢዝነሱ ላይ ገብቶ መስራት የሚችሉ ሰዎች አይደሉም በእርግጥ። ነገር ግን ድፍን ጥላቻ አለ፣ በቃ ውጡልን። ዝም ብለህ ደግሞ ስንት ነገር መዋለ ንዋይ ያፈሰስክበት ቢዝነስ ለቀምት ወጣ ነገር ቀላል አይደለም እና
2: ለምሳሌ በሱቃችሁ በኩል እንደዚህ ሲያልፉ ምንድን ነው የሚሏችሁ?
3: እነሱ የሚሉት የእኛ ስራ ተሻማችሁ፣ ቢዝነሱ በእናንተ ቁጥጥር ነው ያለው፣ ይህንን ነው የሚዝቱት። ስለዚህ መውጣት አለባ

0: ሰዎች ነው። እኛ ምን ለማስረዳት ብትሞክርም ፍላጎት ከሌለ ማንም ሰው ሊሰማ አይችልም አይደለ? ምን አይነት ችግር ነው የፈጠረው ስደተኛው በእናንተ ላይ ብለህ በስርዓት እንኳን ቁጭ አድርገህ ለማውራት ብትሞክር አይሰሙህም። ስለዚህ ያለው ድፍን ጥላቻ ወዴት እንደሚያመራ እንግዲህ ከእግዚአብሔር ጋር መጠበቅ ነው የሚሆነው። ማለት በምን ሰዓት መጥተው እንደሚዘርፉ አታውቅም። አቤት መንግስትን ጠበቅ ያለ ክትትል ያደረገበት አይደለም ሁኔታው ማለት ነው። ሰው ያለፈው የለፋበትን ሰው የሰራበትን ሀብት እየተዘረፈ ዲሞክራሲ ሊባል አይችልም። በምን አይነት መዘኛ እንደሆነ አይገባኝም።
1: ህገወጥ ስደተኞችን ነው ወይስ ወረቀት ያላቸውንም ነው ውጡ እያሉ ያሉት በዚህ ሰዓት?
0: አሁን ድፍን ጥላቻ ነው፣ በቃ ማንገላታት ነው። ወረቀት ቢኖርህም ባይኖርህም ማንም ሰው በአንድ ቀን ወረቀት አያገኝም። ገብቷል? ፕሮሰስ አለ ሁሉም ነገር። ትላልቅ ቢዝነስ ያለው ሰዎች እኮ እዚህ ሀገር የቆዩ ናቸው። ግን ጥላቻው ድፍን ነው እያልኩ ነው፣ ውጡ ነው በቃ።
2: አራያ ግርማይ ኢስተርን ኬፕ ዞን ኪንግ ዊሊያምስ ከተማ ነዋሪ ነው። በርካታ ስደተኞች በጭንቀት ወደ ጎረቤት ሀገር እየሸሹ መሆኑን አይቻለው ይላል።
3: እድል ያገኘ እየሄደ ነው። እዚህ ያለ ደግሞ በጣም ኃይለኛ ፍርሃት ነን ያለ ነው። የመንግስት ሎው ኢንፎርስመንት ኤጀንሲ ደግሞ ሁኔታው ለመረጋጋት ትንሽ እየመኮር ነው። ዞሮ ዞሮ ግን ጋ ነው የምናየው።
1: እየወጡ ነው ስትለኝ ከየት ወደ የት ነው የሚወጡ?
3: ወደ ጎረቤት ሀገሮች፣ ወደ ዚምባብዌም፣ ወደ ማላዊም ሰው እየሄደ ነው። በፍርሃት ያው ሰው እየለቆ እየወጣ ነው።
2: የዜጎቹን ሁኔታ በተመለከተ በደቡብ አፍሪካ የኢትዮጵያ ኤምባሲን ለማግኘት ያደረግነው ሙከራ አልተሳካም። ሆኖም ከቀናት በፊት በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያን ስደተኞች ጥንቃቄ እንዲያደርጉ ማሳሰቢያ ማውጣቱ ይታወሳል። በትግራይ ክልል እየተካሄደ ያለው አስገዳጅ ወታደራዊ ምልመላ ተጠናክሮ መቀጠሉን በቅርቡ ቢቢሲ የሰራው የምርመራ ዘገባ አረጋግጧል። ከዚሁ ጋር ተያይዞ ባለፈው ሳምንት ሐሙስ ዕለት ከ20 የማያንሱ የአብነት ተማሪዎች በግዳጅ ለወታደራዊ ስልጠና መወሰዳቸውን አንድ የቤተ ክርስቲያን ምንጭ ለቢቢሲ ተናግረዋል። የአብነት ተማሪዎቹ የተወሰዱት ጭንብል በለበሱ ታጣቂዎች መሆኑንና አሁን በትክክል የት እንደሚገኙ ማወቅ እንዳልተቻለ አንድ ስማቸውን መግለጽ ያልፈለጉና በጽርሐ አርያም ቅዱስ ገብርኤል ቤተ ክርስቲያን ኃላፊ የሆኑ አባት ለቢቢሲ አረጋግጠዋል።
4: ሁኔታው እውነት ነው፣ በጣም የሚያሳዝን ሁኔታ ነው። እንግዲህ አብነት ተማሪ ማለት ቀደ ተማሪ የሚበላ ነገር የሌለው በችግር ላይ የሚኖር ተማሪ ነው። ትግራይ መላ የመጣ ተማሪ ነው። እዚህ በአራት ጉባኤ በቅዳሴ፣ በአቋቋም፣ በዱባ፣ በቅኔ የሚማሩ ከ300 በላይ ተማሪ አሉ። እስካሁን ሲማሩ ቆይተዋል። ነገር ግን በዚሁ ባልተጠበቀ ሰዓት ባልተጠበቀ ጊዜ ድንገታዊ ተጠቀሰው ያው ቀን 18 ወደ 19 አጥኛ በሌሊት ማለት ልክ በአምስት ሰዓት ሐሙስ ዕለት ለአርብ አምስት ሰዓት አካባቢ ሌሊት ማለት ነው ማንነታቸው ባልታወቁ የታጠቁ ሰዎችን የሚያድሩት ጎጆውን በእግራቸውን መዝያው እየመቱ ነው ውጡ ብለው ወደ ውጭ አውጥተው ሰብስበው ትላልቆቹ መርጠው እናንተ ድርዬዎች የቤተክርስቲያን ተማሪዎች አይደላችሁም ብለው ሰብስበው ቁጥራቸው በውል ባይታወቅም በግምት እስከ 20 የሚያክል ተማሪ በሌሊቱ ተወስደዋል ማለት ነው።
5: ምን ያክል ታጣቂዎች ናቸው? እነማን ናቸው? ይታወቃሉ ወይ?
4: ማንነታቸው አይታወቅም። ምክንያቱም እግራቸው ተሸፍነው ፊታቸውን በማስክ አድርገው እንዳይታወቁ ከእነሱ ውስጥ የታወቀ አንዱ የቤተክርስቲያን ዋርድያ ብቻ ነው እንጂ እሱም በሆነ ምክንያት ታወቀ እንጂ ማንነታቸው አይታወቁም።
5: ከጽርሐ አርያም ቅዱስ ገብርኤል ቤተክርስቲያን መቀለ የቆሎ ወይ ደግሞ የአብነት ተማሪዎች 20 የሚሆኑ በታጣቂዎች ታፍሰው ተወስደዋል ያለው። እሺ፣ ወዴት እንደተወሰዱ እንደ ቤተክርስቲያኑ አስተዳደር አውቃችኋል? ጠይቃችኋል? ለሚመለከተው አካላት የት ነው ያሉት አሁን ተማሪዎቹ?
4: እስካሁን የት እንዳሉ አድራሻቸው የሚነግረንም አጥተናል። የት እንደገቡ ይመጣሉ፣ ለምርመራ ለማጣራት ነው ያሉ እንጂ ይመለሳሉ። ካርፓክስ እንደተመቱ እናንተ ተብለን እስካሁን የምንመለከተው አካል ምንጠይቅ እስካሁን በግልጽ የተነገረኝ የለም። አድራሻቸውን አናውቅም። እነሱ ራሳቸው ተማሪዎች ግን ወደ መምህራኖቹም ደውለው እዚህ ግማሻችን እዚህ ሐይቅ መሳን ያለን ሐይቅ መስካል አጽ ግማሾቹ ደግሞ በምዕራብ አካባቢ ነው ያለ ነው ቦታው በውን አናውቀውም፣ ነገር ግን በዚህ ነው ያለን።
5: እኚህ ተማሪዎች ከእናንተ ከቤተ ክርስቲያኑ አጸደ ገነት የተወሰዱ ናቸው እና አሁን በአጽቢ ሐይቅ መስሃል በሚባል አካባቢ እንዲሁም በምዕራብ አካባቢ እንደተወሰዱ ነግሯቸዋል። ምን አይነት ሁኔታ ውስጥ ነው?

0: ያሉት? ማረሚያ ቤት ነው? ወታደራዊ ካምፕ ነው? ምንድን ነው?
1: ምናልባት እኛ በላይ በምናናውቀው እነሱ ግን ያው ካምፕ ማሰልጠኛ ነው ያሉ።
2: ቢቢሲ በትግራይ የተለያዩ አካባቢዎች እየተደረገ ያለውን የግዳጅ ወታደራዊ ምልመላ አስመልክቶ በቅርቡ በሰራው ዘገባ ላይ የክልሉ ሰላምና ጸጥታ ቢሮ በአሁኑ ወቅት ተመልምለው ለመጡለት ወጣቶች ወታደራዊ ስልጠና እየሰጠ መሆኑን ለቢቢሲ ያረጋገጠ ሲሆን የምልመላ ሂደቱ ግን በትግራይ መንግስት እንደሚካሄድ መግለጹ ይታወሳል። የአብነት ተማሪዎቹን ጉዳይ በተመለከተ የህወሓት ቃል አቀባይ ሚካኤል አስገዶም ድርጊቱን ለማጣራት መሞከራቸውንና ሐሰት መሆኑን ሆኖም ከሆነ የሚያው ዙት መሆኑን ቤተክርስቲያን የሚያስገባ ምንም ነገር እንደሌለና የመቀሌ ወጣት በነጻነት እየተንቀሳቀሰ ነው ሲሉ ለቢቢሲ ተናግረዋል።
3: አጋጣሚ ሰምቼው ለማጣራት መኩሬ ነበር። በተጨባጭ እንደሱ አይነት እንቅስቃሴ ጥብጥ ያለው እንቅስቃሴ እንዳልሆነ ነው ያረጋገጥኩት። አሁን መቀሌ አሁን የተረጋጋ በጣም ብዙ ወጣት አለ እንዳሻው ነው የሚንቀሳቀሰው ነጻነት አለው። በሆነ አካባቢ መቀሌ እንደዚህ አይነት እንቅስቃሴ እስካሁን እኔ አይቻላቅም ልክም አይደለም።
4: ይሄን
3: አይደለምና የቤተክርስቲያን ተማሪዎች ቤተክርስቲያን ተገውቶ የትኛው መንደር የመቀሌ እንደዚህ አይነት ምልክት የለም። ምክንያቱም ሳጠናው ግን አንድ አጀንዳ ፈጣሪዎች አዲስ አበባ ሆነው እንደዚህ አይነት እንቅስቃሴ የትግራይን የማጠልሸት ወጣቱ ተረጋግቶ እንዳይኖር ከትግራይ እንዲወጣ የሚያደርጉ የተደራጁ ወጣቶች እንዳሉ ከአዲስ አበባ የተላኩ መረጃዎች አግኝተናል።
4: ይሄን ግን ያገኘነው ከይቅርታ ጋር ላቋርጦት ይሄን ያገኘነው ከትግራይ ከዚያው አካባቢ ተወሰደብን ከሚሉ ቤተሰቦች ከሐላፊዎች ነው። ከአዲስ አበባ የተቀበልነው አጀንዳ አይደለም። ይሄን ጉዳይ በተመለከተ ግን ምላሾ ምንድነው? አልተወሰዱም እነዚህ አብነት ተማሪዎች?
3: እኔም እኮ በቲክቶክ አይቼው ነው በመቀሌ ጽርሐ አርያም በሚባለው እንደዚህ ገጠመ ብለው ነው ለማጣራት መኩሬ ያልኩ።
4: አዎ እሺ፣ አጣርተው ምንድነው የደረሱበት? ውሸት ነው ይሄ?
3: ይሄ ትክክል አይደለም። አይደለም በቤተ ክርስቲያን በየትኛው እኔ መቀሌ ነዋሪ ነኝ ባይዘው
4: በመቀሌ በየትኛው አካባቢ ድርጊቱን እያወገዙ እሺ ድርጊቱን እያወገዙት ነው ወይስ አልተካሄደም ነው ይያሉኝ ያሉት? ለማጥራት
3: ያለው አልተካሄደም ነው ይያልኩ ያለው።
4: እሺ
3: ቢኖር አወግዘዋለሁ። እንደ መንግስትም እንደ ድርጅትም እንደዚህ አይነት እንቅስቃሴ እንዲደረግ ፍጹም አንፈቅድም። ለማጣራት በመቆር ነው ግን እንደዚህ አይነት እንቅስቃሴ በተደራጀና ከአዲስ አበባ በሚላኩ ወገኖች

0: መቀሌ ሙሉ ይህ እንደዚህ አይነት እንቅስቃሴ የለም ነው የምለው። አይደለም እና ቤተክርስቲያን
1: እኛ ያገኘ ነው አባቶች
0: በየመንደሩ ተሰብስቦ አይደለም የሚውለው ወጣቱ። ለምን እንደዚህ ይደረጋል? ለምን አላማ እንደዚህ ይደረጋል?
1: ሰው የሚሉት እንዳለ ሆኖ አባቶችን አግኝተን አውርተናል፣ ሌሎች ምንጮችም አውርተናል። ልጆቹም ከሄዱ በኋላ ስልክ ደውለው የት የት ወታደራዊ ካምፕ እንዳሉም ገልጸዋል። ይሄ ሁሉ ሐሰትና የተቀነባበረ ነው እንጂ አልተደረገም እያሉኝ ነው።
0: መልካም። እንደዚህ አይነት በጣም ጭብጥ የሆነ ነገር አለን ካልክ አንተም ታቀርባለህ፣ ምንም ችግር የለውም። ይህ እንደዚህ አይነት ምልክት ካለ እኛም ተጨማሪ እንቅስቃሴ አድርገን አጥርተን እርምጃ የምንወስድበት ሁኔታ ይኖራል። በፍጹም ግን እንደ ትግራይ እንደ መንግስትም ይሁን እንደ ቲፒኤልኤፍ ይህን ድርጊት አይፈቀድም። በእንደዚህ አይነት የወረደ መመሪያም የለም። ደግሞም ቤተ ክርስቲያን የሚያስገባ ምንም ምክንያት የለም ነው የምልህ።
2: አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። በጋና መዲና አክራ በተከሰተ የጎርፍ አደጋ ሳቢያ ቢያንስ 13 ሰዎች መሞታቸውን የሀገሪቱ የእሳት አደጋ መከላከያ መስሪያ ቤት አስታወቀ። በቀጣይም ከሀገሪቱ ምስራቃዊ ክፍል መነሻውን ያደረገ አውሎ ንፋስ እና ዝናብ ሊኖር ስለሚችል ዜጎች እንዲጠነቀቁ ማሳሰቢያ ተሰጥቷል። በደቡብ አፍሪካ የጸረ ስደተኞች ተቃውሞ ምክንያት የጸጥታ ኃይሎች በከፍተኛ መጠን ተሰማሩ። ዛሬ ማክሰኞ በሀገሪቱ የተለያዩ ከተሞች የሚደረገው የጸረ ስደተኞች ተቃውሞ ወደ አመጽ ሊያመራ ይችላል በሚል ስጋት ነው በመላ ሀገሪቱ በርካታ የፖሊስ አባላት የተሰማሩት። ኢራን እንዳይንቀሳቀስ ከታገደባት 12 ቢሊዮን ዶላር ውስጥ ግማሹ ሊለቀቅ መሆኑን የሀገሪቱ ፕሬዝደንት መሱድ ፔዜሽኪያን ተናገሩ። ይህም የአሜሪካና የኢራን የመግባቢያ ስምምነት አንዱ ይዘት ነው። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ በመውለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገ። አጭር ዘገባ አለን።
1: ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ፕሬዚደንት ዶናልድ ትራምፕ ያልፈነቀሉት ድንጋይ የለም። ጥረታቸው ግን ዛሬ ለመጨረሻ ጊዜ ውድቅ ተደርጓል። የአሜሪካ ጠቅላይ ፍርድ ቤት ባሳለፈው ውሳኔ ከሰዓታት በፊት ነው የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የአገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን የዶናልድ ትራምፕ ጥረት አግዶታል። በአገሪቱ ጠቅላይ ፍርድ ቤት የተላለፈው ውሳኔ ዛሬ እንደ ትልቅ ድል ተቆጥሮ መነጋገሪያ ሆኗል። ከዘጠኙ የጠቅላይ ፍርድ ቤት የእድሜ ዘመን ዳኞች አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤት ውሳኔ ትራምፕን እንደሚያስቆጣ ይጠበቃል። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮችን መፈለጋቸው አይቀርም። ጠቅላይ ፍርድ ቤቱ የትራምፕን ሐሳብ የቀለበሰው 6-3 በሆነ ድምጽ ነው። የአሜሪካ ዜጋ ካልሆኑና ህጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዳያገኙ ለማድረግ ትራምፕ ፕሬዝዳንታዊ ትዕዛዝን ለመጠቀም ሞክረው ነበር።
2: ዩናይትድ ኪንግደም ጥገኝነት ጠያቂዎች የወጣባቸውን 10,000 ፓውንድ መልሰው እንዲከፍሉ ልታደርግ ነው። በዩናይትድ ኪንግደም ውስጥ የጥገኝነት ፈቃድ የተሰጣቸው ሰዎች ገንዘብ ማግኘት ሲጀምሩ ቆይታቸውን ለመሸፈንና ለተሰጣቸው ድጋፍ ወጪ የተደረገውን 10,000 ፓውንድ ገደማ ገንዘብ መልሰው መክፈል እንዳለባቸው የአገሪቱ መንግስት አስታወቀ። ዛሬ ማክሰኞ ለፓርላማ ይቀርባል የተባለው የጥገኝነት ጠያቂዎች ረቂቅ ህግ እንደሚያሳየው በቂ ገንዘብ ያላቸው አዋቂ ሰዎች በሚሰጣቸው ጊዜ ውስጥ ወጪውን መልሰው እንዲከፍሉ ይጠየቃሉ። ይህ ህግ ተግባራዊ የሚሆነው ዩናይትድ ኪንግደም ውስጥ የመስራት መብት ባላቸው ሰዎች ላይ ነው። ግለሰቦቹ አገሪቱ ውስጥ በቋሚነት የመኖሪያ ፈቃድ ለማግኘት ይህንን ገንዘብ ከፍለው ማጠናቀቅ ይጠበቅባቸዋል። ይህ አዲስ አሰራር ለጥገኝነት ጠያቂዎች ድጋፍ ማድረግ ትክክል መሆኑን ነገር ግን ኃላፊነትም ጭምር እንደሆነ እንደሚያሳይ የአገር ውስጥ ጉዳይ ሚኒስትሯ ሻባና ማህሙድ ገልጸዋል። ሰዎች አስተዋጽኦ ማድረግና የብሪታንያን ህዝብ በጎነት መልሰው መክፈል መቻል ሲጀምሩ ይህንን እንዲያደርጉ እንጠብቃለን አለን ብለዋል። በዚህ ቅድ መሰረት በእስራ ላይ የተሰማሩና የተወሰነ የገንዘብ መጠን የሚያገኙ ስደተኞች ሂደት በሂደት 10,000 ፓውንድ መክፈል ይጠበቅባቸዋል። ገንዘቡን መክፈል የሚጀምሩት በወር ምን ያህል ገቢ የሚያገኙ ስደተኞች እንደሆኑ እስካሁን አልተገለጸም። በህጉ መሰረት የሀገር ውስጥ ጉዳይ ሚኒስቴር ክፍያውንና የሚከፈለውን ገንዘብ መጠን የመቀየር ስልጣን ይኖረዋል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን የፌስቡክ እና የዩቲዩብ

0: ዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ምርጫችሁን ቲክቶክ የምታደርጉ ደግሞ የቲክቶክ አድራሻችንን @bbc news amharic ተከተሉ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ በዩቲዩብ እና በሌሎች ማማራጮች ታገኛላችሁ። የዛሬውን በዚህ አበቃን። ጤና ይስጥልን።
1: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፍንተማት

0: እንኳን ዘሚቶም ዝተባሉ ሐሙሽተ ሰባት ኣብ ቀይዲ ከምዘው ዓሉ ፖሊስ ተሃገር ገሊጾም ኣለዉ ኣብ ግዝኣት ኳዙላ ናታል ድማ ድንኳን ሰቢሮም ብምእታው ዝተኸሰሱ ሐሙሽተ ሰባት ተኣሲሮም ዋና ከተማ እቲ ግዝኣት ኣብ ዝኾነት ደርባን ብዙሓት ማእኸላት ንግዲ ተዓፅዮም ኣለዉ
1: ውድብ ጥዕና ዓለም ኣብ ኤሮጳ ዘጋጠመ ክቱር ናይ ሓጋይ ዋዒ ንሞት ልዕሊ 1300 ሰባት ምክንያት ከም ዝኾነ ኣፍለጡሎ ዋና ሓላፊት ውድብ ዶክተር ቴድሮስ ኣድሓኖም እዚ ምስ ለውጢ ክሊማ ዝተኣሳሰር ብርቱዕ ናይ ሙቐት ማዕበል ንጥዕና ወዲ ሰብ ሰላሕታዊ ቀታሊ ብምዃኑ ፀቕጢ ይሕድር ከም ዘሎ ገሊጹ እዚ ኣብ ልዕሊ ህዝቢ ዝወረደ ብርቱዕ ፀቕጢ ብፍላይ ኣብተን ዝለዓለ ሙቐት ዝተመዝገበለን ሃገራት ፈረንሳን ጀርመንን ብንጹር ይርአ ኣሎ ነዚ ኣብ ናብሮኦም ዘጋጠመ ህፁፅ ክነታትን ብርቱዕ ዋዒ ዘስዓበሎም ፀገም ማትን ኣመልኪቱ ተቐማጢ ፈረንሳ ዝኾነ ከምዚ ይብል
2: ዝሓለፈ ሰሙን ብፍላይ ረቡዕ ሓሙስ ንኣዝዩ ልዕሊ ዓቐል ሙቐት ነይሩ ዝተፈላለየ ትካላት ይዕፀዋ ነይረን መንግስቲ ዝተፈላለየ መጠንቀቕታታት ብሜሴጅ ብማዕከላት ዜና ይልእኽ ነይሩ ካብ ሃሩ ዝተላዕለ ገለ ምምሕዳራት ክሳብ ኣብ ጎደናታት ማይ ዝነፅግ መሰርሕ እንዳገበራ ነቲ ህዝቢ ከዝሕሎ ይፍትና ነይረን ኣንፃር እዚ ከዓ ኩልኩል ቦታታት ዝሕምብሱ ገሊኣቶም ምስ ቤዛ ክገብሩ ቆልዑ መኪና ገዲፎም ዝኣትዉ ኣብ ናይ ኣረብቶት መናበይ ዝነበሩ ከዓ ብዙሓ ዜጋ ታት ዝሞትሉ ሃዋህዊ ነይሩ ዋላ ሕጂ ሞባይል ክትሪኦ ከለካ ናይ ሓበሬታ ኩነታት ኣየር ዝሒሉ ይብሉ እምበር ብግብሪ ብዙሕ ዝዝሓለ ነገር የለን ክሳብ ሎ መዓንቲ
1: ብተወሳኺ ካልእ ነባሪ ጀርመን ብዛዕባ እዚ ዘሎ ብርቱዕ ኩነታት ዋዒ ከምዚ ኢሉ ይገልጽ
3: ዝሓለፈ ሰሙን ዝበርታት ማ ትበሃል ኣብዚ ሕጂ ሰዓት ድሓኒ ተረጋጊሎ ናብ 25 ከባቢ ወሪዱ ኣሎ ማለት እዩ ኣብ 4 ከባቢ ማለት እዩ ኣብቲ ዝሓለፈ ግዜ ብዙሕ ሰቤት ሲ ብፍላይታ ዝሓለፈ ሰሙን ብፍላይ ብዓበይትን ኣብ ቆልዑ ስወራ ይኮኑን ከይተዘረባ ሰብ ከይደቀተት ይተሓድር ገርመ ክሰብ ቀዳማይ ሰነ ሱዳን ዘሎ ኮይኑ ተሰሚዑኒ ሰብ ኣብ ደገ ከረታዊ ኣውፅ ኣብ ደገ ክትሓድር ምስራፉ ኣብ ኤሮፓ ዚኣ ወራ ሱዳን ኣይተርዳኣኒ
1: እዚ ኣጋጢሙ ዘሎ ፅንኩር ኩነታት ኣየር ካብቲ ንቡር ክሊማዊ ተርእዮታት ወፃኢ ዝኾነ ስነ ኣየራዊ ምክንያታት ዘለዎ እዩ ከምዚ ተገልፀ ኤሮፓ ምድሪ ብልዑል ደረጃ ናምቆት ትኸይድ ዘሎ ኣህጉር ክትከውን ከላ ተዋዕ ድማ ካብቲ ናይ ዓለም ማእከላይ ግምጋም ብዕፅፊ ወሲኹ እዚ ኣብ ዝተፈላለየ ሃገራት ኤሮፓ ዘጋጥመን ኣብ ሓደ ወለዶ ግዜ ጥራይ ዝረአ ዝነበረ ማዕበል ረስኒ ሕጂ ዳርጋ ዓመታዊ ክክሰት ዝጀመረሉ ምክንያት ካብ መዳይ ስነ ኣየር ከመይ ከም ዝግለፅ ንምርዳእ መስተመራማሪ ስነ ባሕርን ኣከባብን ዶክተር መብራህቱ ኣቶ ብርሃን ተወኪስናዮ ኣለና
4: ኤሮፓ ጓኒፉ ዘሎ ክቱር ዋዒ ዝበዝሕ ግዜ ሳመር ውዑይ ንፋስ ካብ ኣፍሪቃ ንሰሜን ገጹ ንኤሮፓ እዩ ዝመፅእ ሕጂ ምስ ዘሎ ለውጢ ናይ ኣየር ወይ ከዓ ፀቕጢ ምስኡ ተሳሒዙ እቲ ዘሎ ኣየር ተዓቢጡ ክተርፍ ይኽእል ወይ ከዓ እንተዝኣ ዝሑል ንፋስን ዝሑል ኩነታት ሃልዩ ግን ነቲ ዋዒ ከም ዝብተን ይገብሮ ማለት እዩ ሕጂ ዘጋጠመ እንታይ እዩ ሓያል ፀቕጢ ፕሬሽር ስለ ዘሎ ከምኡ ከዓ እቲ ዋዒ ካብ ኣፍሪቃ ስለ ዝመፅእ ዘሎ ኣብ ሓደ ቦታ ኣብ ኤሮጳ ተዓቢጡ ተሪፉሎ ማለት እዩ ኤሮጳ ካብ ካልእ ከባቢታት ፍሉይ ዝገብሮ እንታይ እዩ ብመሬት ዝተኸበ እዩ ዝበዝሓ ሃገራት ብባሕሪ ዝተኸባም ዝኾና እቲ ባሕሪ ነቲ ዋዒ ካብ መሬት ናብ ባሕሪ ናይ ምኻድ ወይ ከዓ ኣብዞርብ ናይ ምግባር ዓቕሚ ኣለዎ ኤሮጳ ግን መብዛሕትኡ ደረቕ ብኣትላንቲክ ገዲፍኪ ብታሕቲ ንኣሽቱ ባሕርታት እዮም ዘለዉ ማእከላይ ባሕሪ ሜዲተራንያንሲ ኣብቲ ሰሜን ከዓ ቦልቲክሲ ኖርሲ ገለ ዝበሃሉ ንኣሽቱ ባሕርታት ኣለዉ ብሓፈሽኡ ግን ደረቕ መሬት ስለ ዝኾነ ናይ ምውዓይ ባሕርታት ኣለዎ ኦገስት ኣብ ነሓስን ኣብ መስከረምን እቲ ዝለዓለ ሙቐት ዘሎ እዚ ናይ ለምዘበ ግን ካብ ንቡር ወፃኢ ኣብ ሰነ እዩ ዝረአ ዘሎ ማእከላይ ኤሮ ኣርባዓ ዝበፅሕ ልዕሊኡ በፂሕሎቲ ሙቐት ኣብ ዓዲ እንግሊዝ 36.7 ዲግሪ ሰልስዩስ ዲግሪ ሰንቲግሬድ በፂሕሎ እዚ ሙቐት እዚ ከዓ ኣብ ሬከርድ ሙቐት ፀብፃብ ካብ ዝጅመረሉ እዋን እቲ ዝለዓለ ሙቐት እዩ ኣብ ወርሒ ሰነ ማለት እዩ
1: ናብ ሓፀርቲ ዜናታት ከስግረኩም ኣብ ትግራይ ሓደ ዘይሕጋዊ ዕደና ብምድርማሱ ክልተ ሰባት ከም ዝሞቱ ሰመዝታ ክልል ኣፍሊጦም ኣብ እቲ ከባቢ ከተማ ዓብ ሓደጋ ዘጋጠመ ሓደጋ ምህማም መሬት ኣብ እቲ ጉድጓድ ምስኦም ዝነበሩ 2-4 ካልኦት 4 ሰባት ግን ብሂወት ከም ዝድሓኑ ማዕክና ዜናተ ክልል ሓቢረን ጠንቂ ናይ ምህማም መሬት ኣብ እዋን ዝሃረመ ዝናብ ክኸውን ከም ዝኽእል እቲ ዝወፀ ጠብጠባምን ኣሚቱ ብሪጣንያ ዕቑባ ዝሃበቶም ስደተኛታት ንዝተገብረሎም ወፃኢታት ክኸፍሉ ዝግበር ሕጊ ከተውፅ ምዃኑ ኣፍሊጡ ዕቑባ መሰል ሓላፍነት ምዃኑ እቲ ምጉት ላዕለይቲ ሚኒስተር ውሽጣዊ ጉዳያት እቲ ሃገር ሻባና ማሕሙድ ከም ዝበለቶ እቶም ስደተኛታት ስራሕ ምጀመሩ ኣስታት 10,000 ፓውንድ ልዕሊ $13,000 ክኸፍሉ ክሕተት እዮም

0: ላዕሎ ተወከልቲ ኣሜሪካ ብዛዕባ ምስ ኢራን ዝካየድ ዘተ ሰላም ንምዝራብ ቀጥራትዮም ኣብ ርእሰ ከተማ ዶሓ ዝርከብ ሰብኣይ ጓሉን ንፕሬዚደንት ዶናልድ ትራምፕ ዝኾነ ጀረድ ኩሽነርን ስቲቭ ዊትኮፍን ምስ ወከልቲ ናይ ተመንጎኛታት ናይ ተዘረረብ ዝኾነ ፓኪስታንን ቀጠርን ተረኺቦም ኣለዉ። ኣብ ጋና ብዘጋጠመ ዕልቕልቕ ብውሕድ 13 ሰባት ሞይቶም ኣብ ርእሰ ከተማ ኣክራ ካርም ዝቐኒ ጥቕሚ ጥሚቕ ዝናብ ከቢድ ዕልቕልቕ ኣስዒቡ ሎም ኣሎ ንነበርቲ እታ ከተማ ብውሽጢ ገዝኦም ክፀንሑ ኣብ ትሕቲ ዝበለ ከባቢታት ድም ዝቕመጡ ድማ ናብ በረኽቲ ቦታታት ክድይቡን ሰመዚ ተማሕፂኖም። ሶማሊ ኣብ ዙር 32 ዋንጫ ዓለም ሞሮኮ ንኔዘርላንድ ብፔናልቲ ብምስዓር ዘደንቕ ዓወት ኣመዝጊባ ናብ ዝቕፅል ዙር ሓሊፋ ኣላ። ሕጂ ኣብዚ ሒዝናዮ ዘለና ሰዓት ድማ ናይ ኩሉ ሰብ ቆላሕታ ኣብ መንጎ ኣይቨሪ ኮስትን ኖርዌይን ዝግበር ዘሎ ናይ ዙር 32 ኣውዲ ካብ ምሕላፍ ፀወታ እዩ ዘሎ። ንተንታኒ ስፖርት ነጋ ወልደ ጊዮርጊስ ነዛ ኣመልኪትና ተወኪስናዮ ኣለና ይስዕብ።
1: ሞሮኮ ካብ መጀመርያ ሒዝና ትፅቢ ዝገበርናላ ሃገራዊት ጋንታ እያ። ምክንያቱ ካብ ዝሓለፈ ዓመታት ኣብ ብፍላይ ዋንጫ ዓለም ሪኦ ነበረት ገስጋስን ንዕባልን ካብ ምስቲ ሞደርን ፉትቦል ልክዕ ናይ ኤውሮፓ ስታይል ከም ምኳና መጠን ኣብ 2022 ካብ ፍርቂ ብፃዕን ስለዝበፅሐት ትማሊ ንሆላንድ ኣነ ብዘይቀል ዓለም በድሃይት ኮይና ከምትወፅእ ኣይተጠራጠርኩ ነረ። ኣዝዩ መሳጢ ዝኾነ ፀወታ ትርእሰ ምትእማን ኩሉ ነገር ዘማለት ሃገራዊት ጋንታ ስለዝነበረት ከም ዝረኣናይካ ብፍፁም ቅላዕ መወፃዕቲ ስዒራ ሓሊፋ። ኣክቹዋሊ እቲ ፀወታ ደርቢ እዩ ደርቢ ክንብሎ ንክእልና። ምክንያቱ መብዛሕትኦም ናይ ሆላንድ ተፃወቲ ከም በዓል ማዝራዊ ኣብ ናይ ሞሮኮ ማለት ኣብ ሆላንድ ተወልዶም ዝዓበየ እዮም። ብዘይ ብእውን ኣብ ሆላንድ ዳርጋ ፍርቂ ሚሊዮን ዝበፅዑ ስደተኛት ሞሮኮ ከም ዘለዎ መጠን ዋላ ሞሮኮ ስዒራ እንተሃለዎሲ ኣብ ሆላንድ ዘሎ ደስደስ ከዓ ካልእ ነገር እዩ። ሆላንድ ብዓባያ ስዒራ ትኸውን ኣብኡ ዝህሉ ዝደስደሱ ተመሳሳሊ ስዓ ሓጎሰና ከም ኣፍሪካውያን መጠን ክብል ይደሊ ኣዚዎ።
0: ሎሚ እውን ሓያል ፀወታ እዩ ዘሎ ሰዓት 8 ኣይቨሪ ኮስት ምስ ኖርዌይ እዩ ዘለዋ እሞ ኣብዚ ኸ እንታይ እዩ ትፅቢትካ ኣይቨሪ ኮስት ዋንጫ ክትወስድ እዩ ኩሉ ሰብ ዝፅበያ ዘሎ?
1: እዋ ቀዲማ እውን ንምሳኺብ ዝገበርና ይዕላል። ኣነ ኣይቨሪ ኮስት ዓይነ ሓሳድ ይድፈነላ እምበር ዋንጫ ናይ ምውሳድ ተኽእሎ ኣለዋ ዝብል ገምጋም ሂበ ኣብ ገምጋመ እየ ዘለኹ ሕጂ እውን። ምክንያቱ ሕጂ እንድሕር ኢናየን ናይ ኖርዌይ ብቕዓትን ናይ ኣይቨሪ ኮስትን